በበኢደን ለከምድ ምሳሌ እንቅልፍ የጎመ ደርቢና ሳፊያ ዛቁ ሳይክ ጀመስ ዝብን ሰብላ ባረሙ ዋሰኒን ታርዳ ኤምራና ጋላ ዜዳ አብዱል ኤምፒ ትሪ This is BRC 94.6 FM Bauchi Ekalna Station for World News Presentation.